ይህ ሚፈሚን ሁዘዱትን ዘንቺረኒ ፑፒ ዘያ ሱማ ማፍናቸው ምቲ አንድራንቲ ሙዘን ሱማ ፈረኪ ፉል ፉል ነሲፕቶ ረሙዘንፋ ማካይነኬት ሲተናትረን ሙዚቃ ላምዳምነሪን ፈዘው የስ የስ ከምዘልቲ አውትሳራ ላሳሽ